ይቅለለው የለም በህይወት አፍ ያስከፍት ነበር ባቲን ሲጫወት ካላመናችሁ ተመሰለ ቅጥፈት እማኝለውና የደስ የጠጅ ቤት ሎተሪ ደረሰው ቻንስ ማድረግ አይታጣማ ይለካ እኔ የደስ የስቀርጥሎይ ጃማይካ ቡብ ማርሊ